0: ይህ DW ነው። DW ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: አግሜ 2 ቀን 2018 ዓ.ም ተመረጠ ሰኞ። ጤና ይስጥልን እንደምናመሻችሁ የተወደዳችሁ የዶች ቨላድማጮች ከምሽቱ ስርጭት ጋር ይብታደሰነኝ ለምሽቱ ያለም ዜና ደግሞ እሸቴ በቀለ ተዘጋጅቷል። በቅድሚያ የዶች ቨለን ማሰራጫ መስመሮቻችንን ላስተዋውቃችሁ። በሳተላይት በኢትዮሳት ወይም NSS 12 በ10985 ሜጋሄርዝ ሆሪዞንታል DW08 ላይ እንገኛለን። የቀጥታ ስርጭታችን በፌስቡክ፣ ዩቲዩብ እና በቴሌግራም የሚደመጣል። በአለም ዜና የሚጀምረው የምሽቱ ስርጭታችን በዜና መጽሔት ጥንቅሩ ቻይና በአባይና ቀይ ባህር ላይ የግብጽን አቋም መያዟ ለኢትዮጵያ ስጋት ይሆን? የትግራይ ክልል በኦባሳንጆ የአሸማጋይነት ሚና ላይ የገለልተኝነት ጥያቄን ማንሳቱ፣ ፖሊስ የዋስትና መብት በፈቀደላቸው የሃፓ አመራሮች ላይ ዳግም ይግባኝ መጠየቁ፣ እንዲሁም የኢሊኞ ክስተት ተጽዕኖ በሶማሊያ ክልል ስጋት ማስተከተሉ የተሰኙ ርዕሶችን በስፋት ይዳስሳል። ሳምንታዊው ማህደረ ዜና የጀርመኗ ዛክሶኒያ ግዛት የአካባቢ ምርጫ ውጤትና በዓለም ፖለቲካ ላይ ያለው አንድምታ ከሚል ጥንቅር ጋር ይጠብቀናል። ሳምንታዊው ስፖርት አፕዴት ስፖርታዊ ዜናዎችን ጨምቆ የስርጭት ጊዜውን በመጠባበቅ ላይ ይገኛል። አድማጮች፣ ከዚህ ሁሉ ቀዳሚው ግን የምሽቱ የዓለም ዜና ነው። መስመሩን ለሸት ይለቃለሁ። መልካም ቆይታ።
0: የዲደብሊው ዜና
2: በመጀመሪያም ዋና ዋና ዜና። የትግራይ ክልል ከፌደራል መንግስት ጋር ሁለተኛ ጦርነት እንዳይቀሰቀስ ሽምግልና የጀመሩት የአፍሪካ ህብረት ልዩ ልዑክ ኦሊሴ ጉኖባሳንጆ ገለልተኛ አይደሉም በማለት ወነጀለ። በኢትዮጵያ ውጊያ የገጠሙ ኃይሎች በሲቪል ሰዎች ላይ የሚፈጸሙ ጥቃቶችን እንዲያቆሙና ዓለም አቀፍ ህግ እንዲያከብሩ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ ጥሪ አቀረቡ። የዩናይትድ ስቴትስ የልማት ፋይናንስ ኮርፖሬሽን በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያና በዙሪያው ከሚደረጉ ግንባታዎች ጋር ለተያያዙ አነስተኛና መካከለኛ ኢንተርፕራይዞች የሚሰጠውን ብድር ለማበረታታት ከፍተኛ መጠን ያለው ኢንቨስትመንት ለመመደብ እቅድ እንዳለው የአሜሪካ ውጭ ጉዳይ መስሪያ ቤት አስታወቀ። የጀርመን መርሃይ መንግስት ፍሬድሪሽ ሚየርስ ቀኝ አክራሪው አማራጭ ለጀርመን በዛክሰን አንሃልት ግዛት ያስመዘገበው የምርጫ ድል ፓርቲያቸውን ከስር ከመሰረቱ እንደነቀነቀ ተናገሩ። ቀኝ አክራሪው ፓርቲ በበኩሉ ግዛቲቱን የሚያስተዳድር ጥምር መንግስት ለመመስረት ከሌሎች ፓርቲዎችና የምክር ቤት አባላት ጋር ድርድር እንደሚያደርግ አስታውቋል። ዜናው በዝርዝር። የትግራይ ክልል ከፌደራል መንግስት ጋር ሁለተኛ ጦርነት እንዳይቀሰቀስ ሽምግልና የጀመሩት የአፍሪካ ህብረት ልዩ ልዑክ ኦሊሴ ጉኖባሳንጆ ገለልተኛ አይደሉም በማለት ወነጀለ። በ2015 በተፈረመው ግጭት የማቆም ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር የተካውና እስካሁን በፌደራል መንግስት እውቅና የተነፈገው ክልላዊ መንግስት ለሰላምና ተአማኒ ውይይት ቁርጠኛ ቢሆንም ከቀውሱ ክብደት አኳያ ኦባሳንጆ

0: እስካሁን ድረስ በይፋ ያለው ነገር የለም። ከጥቅምት 2013 እስከ ጥቅምት 2015 የተካሄደው ጦርነት በፕሪቶሪያ በተፈረመ ግጭት የማቆም ስምምነት እንዲገታ ቁልፍ ሚና ከተጫወቱ አደራዳሪዎች መካከል አንዱ ኦባሳንጆ ነበሩ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ ኦባሳንጆን በድጋሚ የህብረቱ የአፍሪካ ቀንድ ልዩ ልዑክ ሆነው እንዲቀጥሉ የሾሟቸው ባለፈው ግንቦት 2018 ነበር። በኢትዮጵያ ውጊያ የገጠሙ ኃይሎች በሲቪል ሰዎች ላይ የሚፈጸሙ ጥቃቶችን እንዲያቆሙና ዓለም አቀፍ ህግ እንዲያከብሩ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ ጥሪ አቀረቡ። ቱርክ ጥሪውን ያቀረቡት ዛሬ ሰኞ የተባበሩት መንግስታት የሰብአዊ መብቶች ምክር ቤት 63ኛ ጉባኤ በጄኔቫ ሲጀመር ባሰሙት ንግግር ነው። ቱርክ በንግግራቸው በዓለም ዙሪያ የሚካሄዱ ጦርነቶች፣ አሳሳቢ መከፋፈሎች፣ የከባቢ አየር ለውጥ ያስከተለው ቀውስና አደናጋሪ የቴክኖሎጂ ለውጦች ሰዎችን ግራ ያጋቡና መቢስ ያደረጉ እንደሚገኙ አስጠንቅቀዋል። በአለም ዙሪያ ቢያንስ አንድ ሀገር ያሳተፉ ከ60 በላይ ጦርነቶች እየተካሄዱ እንደሚገኙ የገለጹት ኮሚሽነሩ ይህ ከሁለተኛው የዓለም ጦርነት መጠናቀቅ በኋላ ከፍተኛው እንደሆነ ተናግረዋል። በዩናይትድ ስቴትስና በኢራን መካከል ዳግም የተጀመረው መጠቃቃት፣ አምስተኛ አመቱን ያስቆጠረው የሩሲያና የዩክሬን ጦርነት አሳሳቢ ካሏቸው መካከል ናቸው። አራተኛ አመቱን የያዘው የሱዳን ጦርነት እየተስፋፋ ተፋላሚዎቹ በገበያዎች፣ ሆስፒታሎች፣ ነዳጅ ማደያዎችና ሌሎች የሲቪል መሰረተ ልማቶች ላይ ጥቃት እየሰነዘሩ እንደሚገኙ የጠቀሱት ፎልከር ቱርክ የኮርዶፋን ብሉ ናይልና ምዕራብ ዳርፉር ሁኔታ በምክር ቤቱ ትኩረት እንዲሰጠው ጥሪ አቅርበዋል። እስራኤል በጋዛና በሊባኖስ የምትፈጽማቸው ጥቃቶች፣ በምዕራባዊ ዮርዳኖስ የፍልስጤም ግዛቶችን በመቆጣጠር የምታደርገው መስፋፋት ትኩረት የሚሹ ጉዳዮች እንደሆኑ ለምክር ቤቱ ጠቁመዋል። ከእነዚህ ግጭቶች በተጨማሪ የተፋረሱ ድርድሮች፣ ገሸሽ የተደረጉ ተኩስ አቁሞች መኖራቸውን ያስታወሱት ፎልከር ቱርክ በኢትዮጵያ፣ በደቡብ ሱዳንና በየመን እየተባባሰ የሚገኘውን ውጥረት በምሳሌነት ጠቅሰዋል።
1: በኢትዮጵያ በአማራና በኦሮሚያ ክልሎች በሚፈጸሙ ጥቃቶች እንዲሁም በትግራይ እንደገና ባገረሸው ውጥረት ምክንያት ዋነኛውን ገፈት እየቀመሱ ያሉ ንጹሐን ዜጎች ናቸው። ሁሉም ወገኖች በሰላማዊ ሰዎች ላይ የሚፈጸሙ ጥቃቶችን እንዲያቆሙና ዓለም አቀፍ ሕግ እንዲያከብሩ መንግስት የሽግግር ፍትህና ተጠያቂነትን እንዲያረጋግጥ ጥሪ አቀርባለሁ።
0: የዩናይትድ ስቴትስ የልማት ፋይናንስ ኮርፖሬሽን በቢሾፍቱ ዓለም አቀፍ አውሮፕላን ማረፊያና በዙሪያው ከሚደረጉ ግንባታዎች ጋር ለተያያዙ አነስተኛና መካከለኛ ኢንተርፕራይዞች የሚሰጠውን ብድር ለማበረታታት ከፍተኛ መጠን ያለው ኢንቨስትመንት ለመመደብ እቅድ እንዳለው የአሜሪካ ውጭ ጉዳይ መስሪያ ቤት አስታወቀ። እቅዱ ለዩናይትድ ስቴትስና ለኢትዮጵያ ህዝብ የሥራ ዕድል በሚፈጥር መልኩ በሁለቱ አገሮች መካከል ያልተቋረጠ የበረራ አገልግሎት ለመስጠትና እድገትና ልማትን ለማበረታታት ያለመ እንደሆነ በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ቢሮ ዛሬ ሰኞ በኤክስ በኩል ይፋ አድርጓል። ቢሮው ይህን ያለው በአሜሪካ ውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስትር ፍራንክ ጋርሺያ ከኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው ጋር መገናኘታቸውን በማስመልከት ባሰራጨው አጭር መልእክት ነው። ረዳት ሚኒስትሩ የአሜሪካ ኢንቨስትመንትና ቴክኖሎጂ ለቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ መሰረት መሆኑን ለማረጋገጥ ቁርጠኛ ናቸው ተብሏል። ሶስት የአፍሪካ ሀገራትን የሚያዳርስ ጉዟቸውን በዛምቢያ የጀመሩት ጋርሺያ ወደ ኢትዮጵያ ያቀኑት ባለፈው ሳምንት ነው። በአዲስ አበባ ቆይታቸው እስካሁን ከገንዘብ ሚኒስትሩ አህመድ ሽዴና ከውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጋር ተገናኝተው ተነጋግረዋል። ከውጭ ጉዳይ ሚኒስትር ጌዲዮን ጋር በተደረገው ውይይት ፍራንክ ጋርሺያ በሰላምና በምጣኔ ሀብታዊ እድገት መካከል ያለውን ትስስር በማጉላት በአፍሪካ ቀንድ መረጋጋትን ማስፈንና ግጭቶችን ማርገብ እንደሚያስፈልግ ማሳሰባቸውን ቢሮቸው አስታውቋል። ይህ ዶይቼ ቬለ ነው። የጀርመን መርሃዊ መንግስት ፍሬድሪሽ ሜርስ ቀኝ አክራሪው አማራጭ ለጀርመን በዛክሰን አንሃልት ግዛት ያስመዘገበው የምርጫ ድል ፓርቲያቸውን ከስር ከመሰረቱ እንደነቀነቀ ተናገሩ። ሜርስ ከምርጫው በኋላ ዛሬ ሰኞ ለመጀመሪያ ጊዜ በሰጡት ጋዜጣዊ መግለጫ ራሳቸው፣ ፓርቲያቸውም ይሁን ፌዴራል መንግስቱ እንደ ከዚህ ቀደሙ መቀጠል አንችልም ሲሉ ተናግረዋል።
2: Wenn fast 60% der Wählerinnen und Wähler in einem Bundesland
1: በአንድ የፌዴራል ግዛት ውስጥ 60 በመቶ የሚሆኑ መራጮች ከፍተኛ ህዝብ በተሳተፈበት ምርጫ የሀገራችንን ዲሞክራሲያዊ ተቋማትና ህጎች መሰረታዊ በሆነ መልኩ ጥያቄ ውስጥ ለሚያስገቡ የፖለቲካ ፓርቲዎች ድምፅ ሲሰጡ ይህ የምርጫ ውጤት እንዲሁ በቀላሉ ችላ የምንለውና እንደ ወትሮ መቀጠል የምንችልበት አይደለም። ይህን አናደርግም። ስለዚህ ጉዳይ በሰፊው ተወያይተናል። በእኛ ላይ ተጽዕኖ አሳድሯል። እኔንም በግል ነክቶኛል። እውነቱን ልናገር ይህ የክርስቲያን ዲሞክራት ህብረት ፓርቲ በአመታት ውስጥ ብቻ ሳይሆን በበርካታ አስርተ አመታት ውስጥ የደረሰበት ከባድ የምርጫ ሽንፈት ነው።
0: ሜርስ ቀኛ አክራሪው ፓርቲ በዛክሰናን ሃልት ያስመዘገበው ድል በመጪዎቹ ሳምንታት በሜክለንበርግ ዌስተርን ፓሜራኒያ እና በበርሊን ግዛቶች

0: ሚካኤሉ ምርጫዎች ላይ ተጽዕኖ ሊኖረው እንደሚችል ተናግረዋል። ይሁንና መራሄ መንግስቱ የጀርመን ተቋማት ጽኑና የተረጋጉ ናቸው፣ መሰረታዊ ህጋችን ይህንን ስርዓት ይጠብቃል በማለት ማስተማመኛ ለመስጠት ሞክረዋል። ትላንት እሁድ በተካሄደው ምርጫ መሰረት በዛክሰን-አንሃልት ግዛት ምክር ቤት ካሉት 83 መቀመጫዎች ውስጥ አማራጭ ለጀርመን 39፣ የፍሬድሪሽ ሚየርስ ክርስቲያን ዴሞክራት ህብረት በአንጻሩ 15 መቀመጫዎች ያገኛሉ ተብሎ ይጠበቃል። ቀኝ አክራሪው ፓርቲ የግዛቲቱን መንግስት መስርቶ ለማስተዳደር ከሚያስፈልገው 42 መቀመጫ የጎደለው 3 ብቻ ነው። በዛክሰን-አንሃልት ግዛት የአማራጭ ለጀርመን ፓርቲ መሪ የሆኑት ኡልሪሽ ዚግሙንድ ፓርቲያቸው ጥምር መንግስት ለመመስረት ከሌሎች ፓርቲዎችና የምክር ቤት አባላት ጋር ድርድር እንደሚያደርግ አስታውቀዋል።
1: Wir werden selbstverständlich Gespräche führen und schauen, ob es entweder und das ist ein
2: በርግጥም ውይይቶች እናደርጋለን። ይህን ታሪካዊ ኃላፊነት ለመወጣትና በዛክሰን-አንሃልት የተካሄደውን ምርጫ ታሪካዊ ያደረገውን መሰረታዊ አቋም ከኛ ጋር ለመጋራት ሊቀላቀለን የሚፈልግ የፓርላማ ቡድን ወይም የምክር ቤት አባል ግለሰብ መኖራቸውንም እናያለን። ይህም ማለት በአንድ በኩል ለራሳችንና ለግዛቱ ያለብንን ኃላፊነት በመገንዘብ በሌላ በኩል ለመርሆቻችንና እሴቶቻችን ታማኝ በመሆን ነው። ምክንያቱም ይህ እጅግ አስፈላጊ መልእክት ነው። ይህንን በድጋሚ በአጽንኦት መናገር አለብኝ። ለስኬታችን ላገኘነው 44 በመቶ ገደማ ውጤት አንዱ ምክንያት እምነት የሚለው ቃል ነው።
1: Das Wort Vertrauen.
0: አማራጭ ለጀርመን በአገር ውስጥ የደህንነት መስሪያ ቤት የተረጋገጠ ጽንፈኛ ቀኝ አክራሪ ተብሎ በመፈረጁ ሌሎች ፓርቲዎች አብረው የመስራት ፍላጎት የላቸውም። ይህ በምስራቃዊ ጀርመን የሚገኘውን ግዛት የሚያስተዳድር መንግስት የመመስረቱን ሂደት ፈታኝ አድርገዋል። ከሁለተኛው የዓለም ጦርነት ወዲህ በ16ቱም የጀርመን ግዛቶች ቀኝ አክራሪ ፓርቲ ስልጣን ይዞ አያውቅም። የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ አገራቸው ከሩሲያ ጋር የገጠመችው ጦርነት በቀዝቃዛው የአውሮፓ ክረምት ሊቀጥል እንደሚችል ተናገሩ። ከአሜሪካ አጋሮቻችን ጋር ስምምነት ላይ መድረስ እንችላለን ብለን እጅግ ተስፋ እናደርጋለን ያሉት ዜሌንስኪ ጦርነቱ በመጪዎቹ ወራት ከቀጠለ ዩክሬን አሁንም የአውሮፓ ሀገራት ድጋፍ እንደሚያስፈልጋት ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዑካን ቅዳሜና እሁድ በሞስኮና ኪየቭ ያደረጓቸው ውይይቶች ገንቢ ናቸው ቢባልም በተጨባጭ ጦርነቱን የሚያቆም የመፍትሄ ሐሳብ ይፋ አልተደረገም። ዜሌንስኪ የአሜሪካ ልዑካን ከሆኑት ስቲቭ ዊትኮፍ እና ጃሬድ ኩሽነር ጋር ከተወያዩ በኋላ ከተደራዳሪዎቻቸው ጋር በመሆን ቀጣዩን እቅድ እያዘጋጁ እንደሚገኙ ገልጸዋል። የፕሬዝዳንት ቭላድሚር ፑቲን ጽፈት ቤት የሆነው ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በፊናቸው ከዩክሬን እና ከዩናይትድ ስቴትስ ጋር የሚደረገው ውይይት እንደገና ሊጀመር እንደሚችል ፍንጭ ሰጥተዋል። ውይይቱ መቼና የት ሊደረግ እንደሚችል ለመናገር ግን ጊዜው ገና እንደሆነ ቃል አቀባዩ ለጋዜጠኞች አስረድተዋል። ይህ ዶይቼ ቬለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። የትግራይ ክልል ከፌደራል መንግስት ጋር ሁለተኛ ጦርነት እንዳይቀሰቀስ ሽምግልና የጀመሩት የአፍሪካ ህብረት ልዩ ልዑክ ኦሊሴ ጉኖባሳንጆ ገለልተኛ አይደሉም በማለት ወነጀለ። በኢትዮጵያ ውጊያ የገጠሙ ኃይሎች በሲቪል ሰዎች ላይ የሚፈጸሙ ጥቃቶችን እንዲያቆሙና ዓለም አቀፍ ሕግ እንዲያከብሩ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነር ፎልከር ቱርክ ጥሪ አቀረቡ። የጀርመን መራሄ መንግስት ፍሬድሪሽ ሚየርስ ቀኝ አክራሪው አማራጭ ለጀርመን በዛክሰን-አንሃልት ግዛት ያስመዘገበው የምርጫ ድል ፓርቲያቸውን ከስር ከመሰረቱ እንደነቀነቀ ተናገሩ። ቀኝ አክራሪው ፓርቲ በበኩሉ ግዛቲቱን የሚያስተዳድር ጥምር መንግስት ለመመስረት ከሌሎች ፓርቲዎችና የምክር ቤት አባላት ጋር ድርድር እንደሚያደርግ አስታውቋል። ዜናው በዚሁ አበቃ። ጤና ይስጥልኝ።
3: የምሽቱን የዓለም ዋና ዋና ዜናዎች ያሰማንን እሸት ይበቀለን አመሰግናለሁ። በመከታተል ላይ ያላችሁት ዶች በለ ዲደብሊው ነው።
4: የዜና መጽሔት
3: ከዓለም ዜና እንደተከታተል ነው። በህወሓት የሚመራው የትግራይ ክልል መንግስት የአፍሪካ ህብረትን የአሸማጋይነት ሚና እንዲወጡ በወከላቸው ኦሊሴ ጉኖባሳንጆ ላይ የገለልተኝነት ጥያቄ አንስቷል። የክልሉ መንግስት ትናንት ምሽት ባወጣው መግለጫ የናይጄሪያ የቀድሞ ፕሬዚዳንት የሽምግልና ሂደትን ለማራመድ ምንም አይነት ግልጽ ተነሳሽነት አላሳዩም ብሏል። የአዲስ አበባው የዶቼ ቬለ ወኪል ሰለሞን ውጪ ዝርዝሩን ይዟል።
5: የትግራይ ክልል መንግስት የፕሪቶሪያው ዘላቂ ተኩስ የማቆም ስምምነት የተገባው ቃልና የተፈረመው ስምምነት ሳይተገበር ውጤት አልባ ሆኗል ሲል በትናንቱ መግለጫው ደምድሟል። የፌደራሉ መንግስት በትግራይ ክልል ላይ ኢኮኖሚያዊ ጫና ማድረጉንና የድሮን ጥቃቶችን መፈጸም መቀጠሉን ለዚህ በምክንያትነት ጠቅሷል። ክልሉ በኦሊሴ ጉኖባሳንጆ የአሸማጋይነት ሚና ላይ የገለልተኝነት ጥያቄ ያነሳው አደራዳሪ አካል ነጻ ገለልተኛ መሆን እንዳለበት መሰረታዊ መርህ መሆኑን ጠቅሶ ይህንን ከሳቸው ማግኘት እንዳልቻለ እንዳልቻለ በመጥቀስ ነው። ስማቸውን መግለጽ ያልፈለጉ የሰላምና ደህንነት ጉዳዮች ተመራማሪ መግለጫው ፖለቲካዊ ፍላጎት ሊኖረው ይችላል የሚል ግምት እንዳላቸው ጠቅሰው፣ ነገር ግን አሸማጋዮች የማያዳሉ እንጂ ገለልተኛ መሆን አለባቸው ሊባል አይገባም የሚል መርህ አለ ባይ ናቸው። እንዴት ምላሽ ሰጥተዋል?
6: ግጭትን ለመፍታት የሚያስችሉ መሰረታዊ ቫሊዩስ ኒውትራል ሊሆናል። በተጨባጭ ይህን ለማስረዳት መልሶ ማቋቋም፣ የዲዲአር ፕሮሰስ፣ ሰብአዊ መብት፣ የጾታ ጥቃት የደረሰባቸው ግለሰቦች፣ እነዚህ ተገቢ የሆነ ድጋፍ እንዲደረግላቸው ይህንን ሰፖርት ማድረጉ አይቀርም። ጀስቲስ ለምሳሌ ፍትህ፣ ትራንዚሽናል ጀስቲስን ወስደ አሁን ከዚህ ኒውትራል መሆኑ አችልም አንል እንደ አንድ ሚዲየተር። ምክንያቱም ይሄ የድርድሩ እርሾ ሰላምን ለማምጣት የሚደረገው ጥረት ኢንግሪዲየንቱ ስለሚሆን ማለት ነው። ኢምፓርሻሊቲ ያስፈልጋል። በሁለቱም ወገኖች ወገንተኝነት የማይታይበት ተቀባይነት ያለው ትረስትድ የሆነ ሚዲየተር መሆን አለበት። ከዛ ውጭ ግን ለአንዳንድ መሰረታዊ መርሆች እና ፕሪንስፕሎች ገለልተኛ መሆን አልቻለም።
5: የትግራይ ክልል የአፍሪቃ ህብረት ከፍተኛ የመልእክተኞች ፓነል ኮሚቴና ቁልፍ ያላቸው ዓለም አቀፍ አጋሮች የግጭት ማቆም ስምምነቱ የአፈጻጸም ሂደት ሳይተገበር ትተውታል። ይህም የስምምነቱን ዕጣ ፈንታ በአብዛኛው በፌዴራል መንግስቱ ውሳኔ ላይ ጥገኛ እንዲሆን አድርጎታል ብሏል። የሰላምና ደህንነት ተመራማሪው የአፍሪቃ ህብረት ይህንን ኃላፊነት ከግለሰብ በላይ ተቋማዊ ቅርጽ ቢሰጠው የተሻለ እንደሚሆንም አምነዋል።
6: ሌሎች ሰዎችንም ጨምሮ ጠንከር ያለ የሚዲየሽን ቲም ማዋቀር ጠቃሚ ሊሆን ይችላል። የሰውየውን ኤፈርት ኮምፕሊመንት የሚያደርግ የሚያጠናከር ሊሆን ይችላል።
5: ኦባሳንጆ ከሁለት ሳምንታት በፊት ወደ መቀሌ ባደረጉት ጉዞ ወደ ሰላም የሚመራ ተጨባጭ እንቅስቃሴም ሆነ ትርጉም ያለው ድርጊት ሊካሄድባቸው የሚችሉ የተወሰኑ ጉዳዮችን ይዘው መምጣት አልቻሉም ያለው ህወሓት መራሹ የትግራይ ክልል መንግስት አሁን ባለው ቀውስ ክብደት የሚጠየቀውን ገለልተኛና ከወገንተኝነት የጸዳ አደራዳሪነት የሚል መርህ በእሳቸው ዘንድ አላገኘንም ብሏል። ሌላኛው ስማቸው እንዲጠቀስ ያልፈለጉ የዓለም አቀፍ ጉዳዮች ተንታኝም በዚህ ይስማማሉ።
7: የኦባሳንጆ ጉዞ ገንቢ የሆነ ውጤትን ይዞ ይመለሳል ብዬ አልወስድም። ከዚህ አንጻር ነው እንግዲህ በትግራይ በኩል ቁጣ የተቀላቀለበት ወይም ደስተኛ ያልሆኑበት ነገር መፈጠሩን እየሰማን ነው። አሁንም የፕሪቶሪያ ባለድርሻዎች ከምንላቸው ውስጥ አንደኛው አካል ነው አሁን እንቅስቃሴ እያደረገ ያለው። ስለዚህ እንደው ኦባሳንጆ በተሰጣቸው የአፍሪካ ህብረት ስልጣን ወይም የስራ ኃላፊነት መነሻነት ይህንን ተግባር እየፈጸሙ ያሉት ብለን ብንወስድ ከሌሎቹ አንጻር በሶስትና በአራት መስመር ከተወሰነ መግለጫ ያለፈ ጉልህ እንቅስቃሴ አሁንም እያየው ስላልሆነ ውጤቱን ግን የመቀየር ወይም ሰላምን የማምጣት ወደ ድርድሩ የመመለስ አቅም ግን ይኖረዋል ብዬ አልረዳም።
5: የሰላምና ደህንነት ጉዳዮች ተመራማሪው የማሸማገል ጥረት መቼና በምን ሁኔታ ይሳካል የሚለው ቁልፍ ጉዳይ መሆኑን አስታውሰው፣ ከምንም በላይ ግን ትምምን ባደረጉት አካላት ሊኖር የሚገባው ነጻ ፈቃድ ወይም ቁርጠኝነት ወሳኝ መሆኑን ሳይገልጹ አላለፉም።
6: በከፍተኛ የአሸናፊነት ስሜት ውስጥ የሚገኙ ያሉ ከሆነ የትኛውም የሚዲሽን ጥረት ሊሳካች፣ ግን በኃይል አማራጭ ፍላጎቶቻችንን አናሳካም ብለው ያሰቡበት እድል እና ዊንዶ በተፈጠረበት ጊዜ ደግሞ እንደዚህ አይነት ጥረቶች የተሳኩ ይሆናል። መሬት ላይ ያንን የሚያስችል ሁኔታ ከሌለ ጥረቶች ሁሉ የተሳኩ ሊሆኑ አይችሉም ማለት ነው።
5: የትግራይ ክልል መንግስት ፍትሐዊና ዘላቂ ሰላምን ለማምጣት ያለመ ታማኝ ይዘት ያለው በጊዜ ገደብ የሚመራ ያለው ውይይት ለማድረግ ቁርጠኛ መሆኑን ገልጿል። የፌዴራል መንግስት በዚህ ጉዳይ ላይ ምንም ያለው ነገር የለም። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: ሁለተኛው ርዕሳችን ቻይና በአባይና ቀይ ባህር ላይ የግብፅን አቋም መያዟ ለኢትዮጵያ ስጋት ይሆን ይላል። በጥያቄ ከሰሞኑ የቻይናው ፕሬዚደንት ዢ ጂንፒንግ በካይሮ ጉብኝት ባደረጉበት ወቅት አገራቸው ከ20 በላይ የስምምነት ማዕቀፎችን ከግብፅ ጋር መፈራረሟ የጋራ መግለጫ ሰጥተዋል። አገራቱ ስልታዊ ባሉት መደጋገፍም ቻይና የአባይ ውሃ ለግብፅ ስላለው ወሳኝነት እውቅና ስትሰጥ፣ ግብፅ በበኩሏ ለአንዲት ቻይና መርህ እውቅና በመስጠት የታይዋን የቻይና አካል መሆንን በጽኑ እንደምትደግፍ ቃሏን ሰጥታለች። እንደ የግብፅና የመካከለኛው ምስራቅ መገናኛ ብዙሃን ዘገባ ደግሞ ሁለቱ ሀገራት የግብፅን አቋም ደግፈው ስምምነት ተፈራርመዋል። ኢትዮጵያ በአሁኑ ወቅት በሁለትዮሹ ስምምነት ላይ ቀጥተኛ ምላሽ ባትሰጥም ግብጽ የምታንጸባርቀውን ሐሳቦች የቅኝ ግዛት ዘመን ፍላጎት በማለት በተደጋጋሚ ማጣጣሏይ ዘነጋን ባለሙያዎች እንደሚሉት ሰሞነኛው የካይሮና የቤጂንግ ስምምነት መርህ አልባ ነው። የአዲስ አበባው የዶቼ ቬለ ወኪል ስዩም ጌቱ ዝርዝሩን ይዟል።
8: የቻይናው ፕሬዝዳንት ሺ ጂንፒንግ አገራቸው ከግብጽ ጋር ቁልፍ የተባለለትን ዲፕሎማሲያዊ ግንኙነት የፈጠረችበት 70ኛ ዓመት ምክንያት በማድረግ ባሳለፍነው ሳምንት ወደ ካይሮ በመጓዝ ደማቅ ጊዜን አሳልፈዋል። የባለፈው ሳምንት የሺ ጉብኝት ተከትሎ ሁለቱ አገራት ባወጡት የጋራ መግለጫ ግብጽ ደጋግማ ኢትዮጵያን ተወቃሽ የምታደርግበት የአባይ ጉዳይና ከቅርብ ዓመታት ወዲህ ደግሞ አጀንዳ ሆኖ እየመጣ ያለው የቀይ ባህር ጉዳይን አንስተዋል። ቻይናና ግብጽ ያወጡት የሁለትዮሽ የመሪዎች የጋራ መግለጫ የፕሮቶኮል የጋራ ስምምነት ነው ሲሉ በጉዳዩ ላይ አስተያየታቸውን ለዶቼ ቬለ የሰጡ በውሃ ፖለቲካው ረዘም ያለ ልምድ ያላቸውና የታላቁ የኢትዮጵያ ህዳሴ ግድብ የብሔራዊ ኤክስፐርቶች ፓናል ሰብሳቢ ኢንጂነር ጌዲዮን አስፋው
9: እኛን ይመለከታል የሚሉ ሁኔታዎች ያሉት ስም አይጠቅስም። አንደኛ ኢትዮጵያንም ሆነ ሌላ ሀገር ስም አይጠቅስም። የተወሰነ ፕሮጀክት ስም አይጠቅስም። እኛ ስለምናለማው ወይም ስለማናለማው ጉዳይም አይጠቅስም። በአጠቃላይ የሚጠቅሰው የናይልን ሁኔታ በሚመለከት መግለጫው መግቢያው ላይ የሚለው ሁለቱ ሀገሮች በሚመለከታቸው አንኳር ጉዳዮች ላይ ለመደጋገፍ ተስማምተዋል ነው። አንዱ አንኳር ጉዳይ የአንድ ቻይና ፖሊሲ የሚለው ነው። ከታይዋን ጋር ያለውን ሁኔታ በሚመለከት ማለት ነው። በግብጽ በኩል ያለው አንኳር ጉዳይ የናይልን ጉዳይ በሚመለከት ነው። በአጠቃላይ እንደጋገፋለን፣ አንዱ የአንዱን ጉዳይ እደግፋለሁ የሚል እንድምታ ነው ያለው። ናይል በጣም በግብጽ ህይወት የሚታይ ጉዳይ ነው የሚል መረዳት አለን ነው የሚለው። ይህ እንግዲህ ሁለቱ መካከል የተደረገ የጋራ መግለጫ ብዬ ነው ማየው።
8: ኢንጂነር ጌዲዮን አክሎም ግን በዚህ የሁለቱ ሀገራት ስምምነት ውስጥ የተጠቀሰው ስሁት ነጥብም አለ ይላሉ።
9: ቻይና ወገን በኩል የተጠቀሰው የዓለም አቀፍ ህግ ትክክለኛው የዓለም አቀፍ ህግ የሚለውን ወይንም በ2015 ኢትዮጵያ፣ ሱዳን እና ግብጽ የፈረሙትን የመርህ ስምምነት በትክክል አልገለጸውም። ዓለም አቀፍ ህግ መሰረት ይልና ጉዳት ያለማድረስ እንደዛ አይደለም። የዓለም አቀፍ ህግም የሚለው የመርህ ስምምነቱም ሶስቱ ሀገሮች መሪዎች የፈረሙት ጉልህ ጉዳት ያለማድረስ ነው እና ያንን በትክክል መገለጽ ነበረበት ብዬ ናለሁ። እንደው አጠቃላይ እንድምታው ግን የቻይናና የኢትዮጵያን ግንኙነት የሚጎዳ ጉዳይ ሆኖ አላገኘሁትም።
8: በሌላ በኩል ግን ቻይና እስከ ቅርብ ጊዜ ድረስ ገለልተኛ የመሆን አዝማሚያን ስታሳይ ነበር የሚሉት በኢትዮጵያ የታላቁ ህዳሴ ግድብ ድርድርና በወሰን ተሻጋሪ ወንዞች አስተዳደር ረገድ የሚታወቁ የውሃና የውሃ ፖለቲካ ባለሙያና ከፍተኛ አማካሪ ፈቃመ ነጋሽ፣ አሁን ግን በዚህ ስምምነት የአቋም ለውጥ ለማድረግ ፍንጭ ሊሆን ይችላል ብለዋል።
10: አሁን ያው ቻይና በታይዋን ጉዳይ ላይ ከፍተኛ ድጋፍ የምትፈልግበት ጊዜ ነው። ይህንንም ድጋፍ ማግኘት የምትችለው አንዱ ከዚህ ከማዕከላዊ ምስራቅ አካባቢ ይመስለኛል። የማዕከላዊ ምስራቅ አካባቢ ደግሞ በአሁኑ ጊዜ ያው ትንሽ በምዕራቡ ላይ ቅሬታ አላቸው ከጋዛ ጉዳይ ጋር በተያያዘ እና ይመስለኛል ያንን ድጋፍ ለማግኘት የሚያደርጉት እንቅስቃሴ ሊሆን ይችላል። ከዛ ውጭ ደግሞ ያው አሜሪካ ጋርም እንደዚሁ በኢትዮጵያ በኩል የመቀራረብ ሁኔታዎች እየታዩ ስለሆነ ለመቃወም ሊሆን ይችላል። እንዲህ አይነት አቋም ያሳዩት ወደ አፍሪካ የገቡት በኢትዮጵያውን በኩል መሆኑን በግልጽ ያውቁታል። ለምን እንዲህ አይነት ነገር ውስጥ እንደገቡ ያው ወደፊት የሚታይ ነው የሚሆነው። በአሁኑ ግን የሰጡት መግለጫ ትንሽ አቅጣጫ መሳቱ ይመስለኛል።
8: ኢትዮጵያ በዚህ የግብጽና ቻይና የጋራ መግለጫ ላይ የሰጠችው ይፋዊ መግለጫ ወይም የጠየቀችው ማብራሪያ ስለመኖሩ እስካሁን አልተሰማም። አቶ ፈቃ አህመድ እንደሚሉት ግን ይህ ነገር ግፋ ቢል የሚያስከትለው የዲፕሎማሲ ጫና ነው። ቻይናና ግብጽ ከሰሞኑ በፈረሙ ስምምነትና በጋራ መግለጫቸው የቀይ ባህር ደህንነት ጉዳይ የአዋሳኝ ሀገራት ኃላፊነት ብቻ ነው በሚል የተገለጸም ነው። ይህ ሀሳብ በካይሮ ለረጅም ጊዜ ሲቀነቀን የቆየ ጉዳይ ነው። በዚህም ላይ አስተያየታቸውን ያከሉት አቶ ፈቃ አህመድ
10: ቻይና ጎረቤቶቿ ላይ የምትፈጥራቸው ችግሮች አሉ። የቻይና ባህር ላይ ሙሉ በሙሉ ባህሩ ለኔ ይገባኛል፣ ወደብ ያላቸው ሀገሮች ላይ ሁሉ ቻይና እየፈጠረች ያለችው እና ግብጽም ተመሳሳይ እንቅስቃሴ እያደረገች ስለሆነ ድጋፍ የማሰባሰብ ጉዳይ መስለኛል። እንደዚህ ለተሳሳተ አቋማቸው ግብጽ ከራሷ ግዛት ውጭ ባለው የባህር አካል ላይ ምንም የሚያገባት ነገር የለም። ቀጠናው ላይ ውጥረት ለመፍጠር የምታደርገው ጥረት ነው። በዚህ አካሄዷ ግን በራሷ ላይ ችግር እየፈጠረች ያለ ነው የሚመስለው።
8: ለዶቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
3: አድማጮች በመከታተል ላይ ያላችሁት ከዶቼ ቬለ በቀጥታ የሚሰራጨውን የአማርኛ ዝግጅት ነው። መጽሔተ ዜና ላይ ነን። ሶስተኛው መጽሔተ ዜናችን የኢሊኒዮ ክስተት ተጽዕኖ በሶማሊያ ክልል ስጋት መደቀኑ ይላል። በሶማሌ ክልል አንዳንድ አካባቢዎች በኢሊኒዮ ሳቢያ ሊከሰቱ የሚችሉ አደጋ ምልክቶች መታየት መጀመራቸውን የክልሉ ምክትል ርዕሰ መስተዳደር ለዶቼ ቬለ ገልጸዋል። በክልሉ በሚገኙ የተለያዩ ዞኖች ውስጥ የሚገኙ 26 ወረዳዎች ለአደጋው ተጋላጭ ናቸው በሚል መለየታቸውን የጠቀሱት ፕሬዝዳንቱ በሰው ህይወትና በአርብቶ አደሩ የእንስሳት ሀብት ላይ ሊያጋጥም የሚችል ጉዳትን ለመከላከል የሚያስችል የቅድመ ዝግጅት ስራ እየተሰራ እንደሚገኝ አስረድተዋል። የዶቼ ቬለው የድሬዳዋና አካባቢው ወኪል መሳይ ተክሉ ዝርዝሩን ልኩልናል።
11: የሶማሌ ክልል ምክትል ፕሬዝዳንት አቶ ኢብራሂም ኡስማን ለዶቼ ቬለ በስልክ እንደገለጡት በክልሉ አንዳንድ አካባቢዎች የኤልኒኖ ክስተት ያስከተለው አደጋ ሉታይ ተጽኖ መታየት ጀምሯል።
12: በአንዳንድ ቦታ ላይ በተለይ አሁን የሲቲ ዞን ዌስት አካባቢ በጣም የአየር ሁኔታው ከጊዜ ወደ ጊዜ ያስቸጋሪ ሆነ ነው ያለው። በተለይ ሙቀታማ የሆነ አየር ለተራዘመ የዚያ ግጦሽ ማነስ የውሃ እጥረት እና ለበሽታ ከእሳት በሽታ ጋር የተያዙ ችግሮች ሊያስከትሉ የሚችሉ እንደሆኑ እያየን ያለ ነው። በአንዳንድ ቦታ ተጽዕኖዎች አሁን ከውሃ እጥረት ጋር ገና ጊዜው ገና ስለሆነ ግን አሁን በአንዳንድ ቦታ መታየት ተጀምሯል ማለት ነው። የውሃ እጥረት፣ የመኖ እጥረት፣ እንደገና የእንስሳት ሰውነት መቀነስ እየታዩ ነው ያሉት ማለት ነው።
11: በክልሉ ባሉ የተለያዩ ዞኖች ውስጥ የሚገኙ 26 ወረዳዎችም ለአደጋው ተጋላጭ ናቸው በሚል መለየታቸውን ምክትል ፕሬዚዳንቱ ጠቁመዋል።
12: በቅድ የለየ ነው በድርቅም በተመሳሳይ መልኩ። ስለዚህ አጠቃላይ 26 አካባቢ የሚሆኑ ወረዳዎች ናቸው እንግዲህ በተለያዩ ዞኖች የዚህ አደጋ ተጋላጭ ይሆናሉ ተብሎ ታሳቢ የተደረጉት። ስለዚህ ይህን መሰረት አድርገን ነው በተለይ በእንስሳት ሀብት ልማት ላይ ሊሰሩ የሚገቡ ጉዳዮችን አስቀድመን እየሰራን ያለ ነው። ከሰብል ልማት ጋር በተመሳሳይ መልኩ እና ከሰው ህይወት ጋር በተለይ የዚህ የጎርፍ መጥለቅለቅም የሚደርስባቸው አካባቢዎች በተመሳሳይ መልኩ ከዚህ በፊትም አጋጥሞናል። እንደርክነት እንዲህ አይነት ነገሮች ሊያጋጥሙ የሚችሉ ስለሚሆን ከአሁኑ ተገቢውን የቅርብ ክትትል ማድረግ እንዳለብን ነው እኛም በክልል ደረጃ ተነጋግረን አመራሮች አሰማርተን በሁሉም ዞኖች፣ ወረዳዎች ከማህበረሰቡ ጋር የግንዛቤ ስራ እንዲሰራና የቅድመ መከላከል ስራው ላይ ያተኮረ ዝግጅት እንዲደረግ አቅጣጫ አስቀምጠን እየሰራን ያለ ነው።
11: በሜትሮሎጂ ትንበያ መሰረት የክስተቱ ውጤት የሆነ ከበድ ያለ ዝናብ ይከሰትባቸዋል በተባሉ የክልሉ አካባቢዎች በጎርፍና የወንዝ ሙላት ሊያጋጥም የሚችል አደጋን ለመቀነስም ስራዎች እየተሰሩ እንዳሉ አቶ ኢብራሂም አስረድተዋል።
12: ሜትሮሎጂ መረጃን መሰረት በማድረግ በእኛ ክልልም እነዚህ ሁለቱ የአየር ጸባይ እንዲኖሩ ታሳቢ በማድረግ ወደ ደቡብ አካባቢ ያሉ ዞኖች ወይም አካባቢዎች ከመደበኛ በላይ የሆኑ ዝናብ እንደሚኖር ስለሚጠበቅ እሱን መሰረት አድርገን በተለይ በዚህ በሸበሌ ወንዝ ዙሪያ ያሉ ዞኖች፣ ወረዳዎች፣ ከተማዎች፣ በገናሌ፣ ሌሎች ውሃ ገብ የሆኑ አካላቶች የዝናብ መጠን ስለሚኖር በጎርፍ የመጥለቅለቅ ሁኔታ ሊኖር ስለሚችል እሱን ታሳቢ ያደረገ ዝግጅት እያደረገን ያለ ነው።
11: ጉዳቶችን ለመከላከል በምግብ አቅርቦት፣ በእንስሳት መኖ፣ በውሃና ሌሎች አስፈላጊ ግብዓቶችን ቀድሞ ማዘጋጀትን ጨምሮ የቅድመ ዝግጅት ስራዎች ከፌዴራል መንግስትና ሌሎች አካላት ጋር በቅንጅት እየተሰራ እንደሚገኝም አብራርተዋል።
12: የዜጎችን ህይወትና የአርብቶ አደሩን መኖሪያ አስቀድሞ የሚያስጠብቁ በሳይንስ የተደገፉ እርምጃዎችን እየወሰድን ያለ ነው። ከፍተኛ አደጋ ተጋላጭ ወረዳዎች ቅድም እንዳልኩ ወደ 26 የሚሆኑ በቀበሌ ደረጃ ምን መሰራት እንዳለበት ኮሚቴዎች ማቋቋም፣ ምግብ እና ምግብ ነክ ያልሆኑ ነገሮችን በማዘጋጀት ንጹህ ውሃ፣ የህክምና ቁሳቁሶች አስቀድሞ ከፌዴራል ህክምናና ከሚመለከታቸው ረጂ ድርጅቶች ጋር በመሆን በክረጅት እየሰራን እንገኛለን።
11: ለዶቼ ቬለ ዲደብሊው ዘገባ መሳይ ተክሉ ድሬዳዋ።
3: ፖሊስ የዋስትና መብት በተፈቀደላቸው የኢህአፓ አመራሮች ላይ ይግባኝ ጠየቀ ይላል የመጨረሻው የዜና መጽሔት ርዕሳችን። የፌዴራል ከፍተኛ ፍርድ ቤት አርብ ዕለት በ50,000 ብር የዋስትና መብት በፈቀደላቸው የኢህአፓ አመራሮች ላይ ፖሊስ ይግባኝ ዳግም ጠይቋል። የፌዴራል ፖሊስ በእስር ላይ ያሉት የኢህአፓ አመራሮች ላይ ዛሬ ሰኞ የይግባኝ ጥያቄ ያቀረበው የተጠርጣሪ ቤተሰቦች የዋስትናውን ክፍያ ካጠናቀቁ በኋላ መሆኑን ጠበቃቸው ለዶቼ ቬለ ተናግረዋል። የኢሃፓ የህዝብ ግንኙነት ኃላፊና ጠበቃ በራ ንጉስ ታስረው ከነበረበት የፌደራል ወንጀል ምርመራ ቢሮ አዲስ አበባ ውስጥ ወደሚገኝ ሌላ ማረሚያ ቤት መወሰዳቸውንም ጠበቃቸው ገልጸዋል። ሰለሞን ሙጬ ተጨማሪ ዘገባ አለው።
5: የፌደራል ከፍተኛ ፍርድ ቤት ለደታ ምድብ አንደኛ ጊዜ ቀጠሮ ችሎት በእስር ላይ የሚገኙት የኢሃፓ የህዝብ ግንኙነት ኃላፊ ኢሳቅ ወልዳይ፣ የፓርቲው አባል አበባ ካሉና ጠበቃ አብራ ንጉስ የዋስትና ጥያቄ ላይ አርብ ዕለት በሰጠው ብይን እያንዳንዳቸው በ50,000 ብር ማስያዣ ዋስትና መብታቸው እንዲጠበቅ ፈቅዶላቸው ነበር። የተከሳሾች ጠበቃ የሆኑት ጠበቃና የህግ አማካሪ ሰለሞን ገዛኸኝ ዛሬ ለዶቼ ቬለ እንደተናገሩት ተጠርጣሪዎቹን ለማስፈታት አስፈላጊው ሂደት ቢፈጸምም መርማሪ ፖሊስ ባይ በማለቱ ከእስር አልተፈቱም።
13: ዋስትና ክፍያውን ቤተሰብ ካጠናቀቀ በኋላ የመፍቻ ትእዛዝ ለማውጣት ነበር። እኔም እዛው ነበርኩ። መዝገቡ ቶሎል ያልደረሰበት ምክንያት ለይግባኝ ቆጣ ስለተባለ ነው። ያው ፖሊስ ይግባኝ ማለቱም በዛ ለማወቅ ችለናል።
5: መርማሪ ፖሊስ ተጠርጣሪዎቹ ደቡብ ኢትዮጵያ ክልል አርባ ምንጭ ከተማ ዙሪያ ወረዳ በሚገኙ ቀበሌዎች በዘይሴ ብሔረሰብ ውስጥ ተጠርጣሪዎቹ አደራጁት በተባለ ታጣቂ ኃይል 23 ንጹሃን ዜጎች የተገደሉ መሆኑን፣ ከ100 በላይ አባወራና ማውራዎች ከመኖሪያ ቤታቸው መፈናቀላቸውንና በሚሊዮኖች የሚገመት ንብረት መውደሙን በማስረጃ የማረጋገጥ ስራ ማከናወኑን በአርብ ዕለቱ ክርክር የተከሰሰባቸው እነዚህ 3 ሰዎች ሁለቱ አዲስ አበባ ውስጥ ወደሚገኝ ሌላ ማረሚያ ቤት መወሰዳቸው ቸውን ጠበቃቸው ገልጸዋል።
13: ፌደራል ወንጀል ምርመራ አቶ አበባ አካሉ አግኝቼዋለሁ። አበራ ንጉስ እና ኢሳቅ ወልዳይ ወደ ሌላ ቦታ እንደተወሰዱ ነው የነገረኝ። እንዲሁ ግን ካለው ሁኔታና አንዳንድ ነገሮችን ሳጣራ የእስር ቤቱ ጥበቃ ይመስለኛል እነሱንና ሁለት ሌሎች 8 ተጠርጣሪዎችን ምናልባትም ዋስትና የተፈቀደላቸው እንደናበራ ሊሆን ይችላል ወደ ቦሌ ፖሊስ መምሪያ 24 አካባቢ ቀበሌ 24 አካባቢ እዛ ያሉ መሆኑን አረጋግጫለሁ። ባለቤቱም የአቶ አበራ ባለቤትም ሄዳ ጠይቀዋለች። እዛ ነው ያሉት። አቶ አበባ አካሉ ለምንድን ነው አንተ የቀረው ስለው ለምን ተው ስለው አይ እሱ ደግሞ ያመዋል እናንተ ስለሚያምህ እዚሁ መድኃኒት ተከታተል አንተ እዚሁ ቆይ ነው ያሉኝ ነው ያለው።
5: ከሳሽ የፌዴራል አቃቤ ሕግ 3 ግለሰቦች ላይ ስውር የሀገር ማፍረስ ሴራዎችን በማቀድና የሀገርን አንድነት በሚያፈርስ ያለው ስብስብ የሽብር ወንጀል ድርጊት እንደጠረጠራቸው የክስ መዝገቡ ያሳያል። ከህዋትና ጽምዶ ከተባለ ኃይል መሪዎች ጋር መገናኘት የሚል ክስ ጭብጥም ቀርቦባቸው እንደነበር ጠበቃቸው አስታውሰዋል።
13: በነበረው ክርክር ላይ ፖሊስ ተጠርጣሪዎቹ ከፍተኛ የህዋትና የጽምዶ አመራሮች ጋር ግንኙነት አላቸው መሆኑን አረጋግጠናል የሚል ፖሊስ ክሌም አቅርቦ ነበረ። በዚህ መሀል ግን አቶ አወራ ንጉሱ ለችሎቱ ፖሊስ እያለ ያለው ከፍተኛ አመራር ጋር ግንኙነት አላቸው ግን የሚል ከሆነ ሊሆን የሚችለው ወይ ከዶክተር ደብረጽዮን ነው ወይም ከዘመነ ካሴ ጋር ሊሆን ይችላል። ስለዚህ ይሄ እውነት ከሆነ ማስረጃ ካለው ካረጋገጠ ቀጥታ ክስ መመስረት ነው ብለው ለችሎቱ የመለሰ መሆኑን አስታውሳለሁ።
5: ፖሊስ በጉዳዩ ላይ ይግባኝ በማለቱ በአሰራሩ መሰረት ተከሳሾቹ በቀጣይ ሌላ መጥሪያ የሚደርሳቸው ሲሆን ከጠበቃቸው ጋር በመሆን ለቀረበው ይግባኝ ምላሽ ይሰጣሉ። ፖለቲከኞቹና ጠበቃው ሐምሌ 27 ቀን 2018 ዓ.ም ነበር በፖሊስ በቁጥጥር ስር የዋሉት። ለዲደብሊው ሰለሞን ሙጬ ከአዲስ አበባ።
3: አድማጮች ለዛሬ ምሽት ያዝነውን የዜና መጽሔቶቻችንን እዚህ ላይ ደመደምን። ወደ ሳምንታዊው ማህደረ ዜና ነው የምናልፈው። በጀርመና ዛክሰን አንሃልት ወይም ዛክሶኒያ ግዛት ምርጫ የጀርመን የህገ መንግስት ደህንነት አስከባሪ መስሪያ ቤት ቀኝ ጽንፈኛ ብሎ የፈረጀው አማራጭ ለጀርመን የተባለው ፓርቲ 43.8 በመቶ ድምፅን በማግኘት ማሸነፉን አረጋግጧል። ፓርቲው ከምክር ቤቱ 83 መቀመጫዎች 39ን በማሸነፍ የዛክሶኒያን ግዛት ጠቅላይ ሚኒስትር የመሆን እድሉ የሰፋ መስሎ ታይቶ ነበር። ግን መንግስት ለመመስረት ተጣማሪ ፓርቲ ማግኘት ይኖርበታል። በዛክሶኒያ ግዛት የተካሄደውን ምርጫና ውጤቱን አስመልክቶ ከአውሮፓ ምን አይነት አስተያየቶች ተሰሙ? ምርጫው ውጤት በአውሮፓ ፖለቲካ ላይ ምን ያህል ተጽዕኖ ያሳድር ይሆን? የዛሬው ማህደረ ዜና የሚያተኩርበት ርዕስ ነው። አብረን እንከታተል። መልካም ቆይታ።
4: ማህደረ ዜና።
3: በትናንትናው ዕለት በጀርመኑ ዛክሰን አንሃልት ግዛት ምርጫና ውጤቱ የጀርመን የህገ መንግስት ደህንነት አስከባሪ መስሪያ ቤት ቀኝ ጽንፈኛ ብሎ የፈረጀው ኤኤፍዲ በመጀመሪያ ደረጃ ውጤት 43.8% ድምጽ በማግኘት ማሸነፉን አረጋግጧል። ፓርቲው ከምክር ቤቱ 83 መቀመጫዎች 39ን በማሸነፍ የዛክሰን አንሃልት ጠቅላይ ሚኒስትር የመሆን እድሉ የሰፋ መስሎ ነበር። ፓርቲው ጥምር መንግስት መመስረት ይኖርበታል። ይሁንና ምርጫውና ውጤቱ በአውሮፓ ብሎም በዓለም ፖለቲካ ምን አንደምታ ይኖረው ይሆን? በዛሬው ማህደረ ዜና ዝግጅት በአውሮፓ ህብረት ዋና መቀመጫ ከብራስልስ ቤልጅየም ለዶቼ ቬለ ከሚዘግበው ገበያው ንጉሴ ጋር በዚሁ ርዕሰ ጉዳይ ላይ ቃለ ምልልስ አድርገናል። ገበያው ንጉሴ በጣም አመሰግናለሁኝ። እንግዲህ በመስራቅ ጀርመኗ ፌደራዊ ግዛት ዛክሰን አንሃልት ወይም ደግሞ ዛክሶኒያ ትናንት እሁድ በተካሄደው የምክር ቤት ምርጫ በስፋት እንደተገመተው አማራጭ ለጀርመን የተሰኘው ፓርቲ ከእስከዛሬው እጅግ የላቀ ድምጽ በማግኘት ከፍተኛ ድልን ተቀዳጅቷል። ይህ ምርጫና ውጤቱ በአገር አቀፍ ብቻ ሳይሆን እንግዲህ በዓለምም አቀፍ ደረጃ ትኩረት ስቦ ነው ያለው። በተለይ የጀርመን የህገ መንግስት ደህንነት አስከባሪ መስሪያ ቤት ቀኝ ጽንፈኛ ብሎ የፈረጀው ፓርቲ በመጀመሪያ ደረጃ ውጤት 43.8% ድምፅ ማሸነፉ በአሁኑ ወቅት ጀርመንን ለሚመራው ጥምር መንግስት ከባድ ሽንፈት ከመሆኑም በላይ በአውሮፓ ውስጥ ለሚገኙ ዋና ዋና የፖለቲካ ፓርቲዎች ስጋት እንደፈጠረ ነው የሚነገረው። እውነት ግን ይህ ውጤት ስጋት ፈጥሯል በአውሮፓ ሀገራት? በዛክሶኒያ ግዛት የተካሄደውን ምርጫና ውጤቱን አስመልክቶ ከአውሮፓ አገራት ምን አይነት አስተያየት እየተሰማ ነው ትላለህ?
14: ወል እንግዲህ ይሄ ስጋት መፍጠሩን ማየት የሚቻለው ከየአገሮቹ ከሚወጡት መግለጫዎች ነው። የምርጫው ውጤት እንደታወቀ በማለዳ ከሁለት አቅጣጫ የሚደግፉም የደነገጡም ኃይሎች እንዳሉ ነው የታየው። የደነገጡት በአብዛኛው የመሀል ነባር ፖለቲከኞች፣ ይሄ በስልጣን ላይ ያሉት ነባር የመሀል ቀኝ፣ የመሀል ግራዎች እና ሊበራሎቹ፣ ስለዚህ እነዚህ ግሪኖቹም ጭምር። እነዚህ ከፍተኛ ድንጋጤ ነው የፈጠረባቸው። ምክንያቱም እነዚህ ነባር ፓርቲዎች የአውሮፓ ኤሮስኬፕቲክ የሚባሉት ናቸው፣ በአውሮፓ ላይ ጥያቄ ያላቸው ናቸው። ስለዚህ እነዚህ ኃይሎች ወደ ስልጣን ከመጡ ብዙዎቹ የነባሮቹ ፖለቲካ ፖሊሲዎች ጥያቄ ውስጥ ስለሚገቡ ከፍተኛ ድንጋጤ ነው የታየው። ተስፋና የድል ስሜት ያንጸባረቁት ደግሞ በእነዚሁ በአውሮፓ ህብረት ሀገሮች ያሉ የቀኝ አክራሪዎች ናቸው። ለምሳሌ የጣሊያኑ፣ የስፔኑ፣ የፖርቹጋል፣ የፈረንሳይ እነ ማሪያ ሌፔን የመሳሰሉት። እነዚህ የቀኝ አክራሪ ፓርቲዎች ደግሞ አዲስ የታሪክ ጅማሮ ነው ይሄ የምርጫ ውጤት የሚያመጣው የአውሮፓን ፖለቲካ ሊቀይር የሚችል ትልቅ እና አዲስ ጅማሮ ነው በሚል በደስታና በተስፋ እንደተቀበሉት ነው የተገለጸው። በዛ ላይ ዓለም አቀፍ እዚህ የአውሮፓ ከተሞች ጋዜጦችና ሚዲያዎች፣ ዋና ዋና የሚዲያ አውታሮች ይህንኑ የፖለቲካ ሁነት በከፍተኛ ደረጃ ሽፋን እንደሰጡት ነው የታየው። ስለዚህ ስጋቱና አሳሳቢነቱ በሁሉም ወገኖች ከግራም ከቀኝም እንደተንጸባረቀ ነው የታየው እና እየተዘገበ ያለው። አዜብ
3: እንግዲህ በምርጫው ውጤት መሰረት ፓርቲው ከግዛቲቱ ምክር ቤት ከ83 መቀመጫዎች 39ን በማሸነፍ የዛክሶኒያ ግዛት ጠቅላይ ሚኒስትር የመሆን እድሉን በእጁ የያዘ መስሎ ነበር። ግን ከግዛቲቱ ምክር ቤት መቀመጫዎች ከ50% የሚበልጠውን ባለማግኘቱ የግዛቱን የጠቅላይ ሚኒስትርነት መንበር ጠቅልሎ መያዝ አልቻለም። ይህ ማለት ፓርቲው መንበሩን ለመቆጣጠር ወይም ደግሞ የሚካፈለው አንድ ተጣማሪ ፓርቲ ያስፈልገዋል እና እስካሁን በሚወጡት መረጃዎች መሰረት አሸናፊውን ፓርቲ ለመጣመር እስካሁን የፈቀደ ፓርቲ አልተገኘም። ግን እንደው ይህ የጀርመን የአካባቢ ምርጫና ውጤቱ በአውሮፓ አገራት ይህን ያክል በጉል የወጣበትና ይህን ያክል አስፈላጊ ዋና ጉዳይ የሆነበት ምክንያት ምንድን ነው?
14: በሁለቱም ለምን በጣም እንደዚህ የሚያነጋግር ሆነ ማለት ይቻላል። በጀርመን በኩል እንደገለጽሽው በጀርመን ሕግ መሰረት ይህ ፓርቲ ጽንፈኛ ተብሎ የተፈረጀና እስካሁን ድረስም ከማናቸውም ፓርቲዎች ጋር ጥምረት መስርቶ መንግስት ሆኖ የማያውቅ የተፈረጀ ፓርቲ ነው። ስለዚህ ይህ ፓርቲ ግን አሁን ወደ በስልጣን ሊመጣ የተቃረበ መስሎ ሲታይ አስደንጋጭ ነው። ምክንያቱም በስልጣን ላይ ያሉት ፓርቲዎች ስልጣናቸው ይዳከማሉ፣ በስልጣናቸው ለመቀጠልም ስጋት ላይ ይወድቃሉ። በሁለተኛ ደረጃ ደግሞ ይሄ ፓርቲ ራሱ እንዳልሽው መንግስት ለመስረት የሚያስችል ድምጽ ባለማግኘቱ እንዴት ነው መንግስት የሚመሰርተው? ስለዚህ በጀርመን ውስጥ የመንግስት ምስረታ ሊዘገይና ችግር ሊፈጥር ይችላል የሚል በጀርመን ውስጥ ከፍተኛ ስጋት አለ። በአውሮፓ ደረጃ ይሄ ጀርመን እንግዲህ ትልቁ ሀገር ነች። ስለዚህ ይሄ እንዳልሽው 1.6 ሚሊዮን ነው አሁን በዚህ በሳክሶኒ ምርጫ ይህንን የፖለቲካ ተርሞይል ማዕበል ያስነሳው። ሆኖም ግን በዚህ ፓርቲ በዚህ ክልል መንግስት ምክንያት በጀርመን ያለው መንግስት ከተለወጠ ወይም ከተዳከመ የአውሮፓ ፖሊሲ በአብዛኛው ይናጋል። አውሮፓ ፖሊሲ ጀርመን ነች ዋና የአውሮፓ ህብረት የኢንዱስትሪ ማዕከል፣ የኢኮኖሚ አውታር። ስለዚህ አውሮፓ ህብረት የሚያከናውነው የውጭ ፖሊሲ ዩክሬንን በመርዳት ይሁን በክላይሜት ቼንጅ ወይም ከአሜሪካ ጋር ያለውን ግንኙነት በሚመለከት ዋናውን ድርሻ የምትይዘው ዋና ሚና ያላት ጀርመን ነች። ስለዚህ ይህንን ሚናዋን እንዳትወጣ የሚያደርጋት ክስተት ከተፈጠረ ከሀገር ውስጥ አውሮፓ ፖሊሲዎችን ለማራመድ የሚያስቸግር ይሆናል። ስለዚህ በዚህ ሁኔታ የጀርመን የዚች አነስተኛ የምትመስለዋ አንድ ስቴት ግን በጀርመን ፖለቲካ ላይ ከፍተኛ አንደምታ ካላት፣ ያ ደግሞ በአውሮፓ ህብረት ላይ ተጽዕኖ ሊኖረው ስለሚችል ስለዚህ ይሄ የአውሮፓ ህብረትን አጀንዳ ሊያቃውሰው ወይም ሊያዳክመው ስለሚችል ስጋቱ በዚህ ምክንያት ነው። ቀላል አይደለም የጀርመን ተዋጽኦና አስተዋጽኦ በዚህ በአውሮፓ ህብረት ፖለቲካ ላይ።
3: ግን እንደው በተለይ በጀርመን የህገ መንግስት ደህንነት አስከባሪ መስሪያ ቤት ቀኝ ጽንፈኛ ተብሎ የተፈረጀው ይህ ፓርቲ እንዴት አሸናፊ ሊሆን ቻለ? እንደውም መገናኛ ብዙሃን እንደሚሉት የፖለቲካ ንቅናቄ እንደው የመሬት ርዕደት እንደው የርዕደት ያህል ሁኔታ ነው የተፈጠረው አሸናፊነቱ። በነገራችን ላይ እኚህ ቀኝ ዘመሙ ወይም ቀኝ አክራሪው የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በዚህ ምርጫ የደስታ መግለጫ ልከዋል። ምንድን ነው ይህንን ማስተላለፍ የፈለጉበት ምክንያት? ምን መልእክት ነው ማሰራጨትስ የፈለጉበት ምክንያት? እና እንደው ግን ይህ ቀኝ አክራሪ ፓርቲ በዚህ ወቅት እንዴት ሊያሸንፍ ቻለ?
14: በመጀመሪያ ደረጃ እንዴት ሊያሸንፍ ቻለ ላልሽው ለሚለው ጥያቄ ከሁሉም በፊት አሁን በጀርመን ያለው የሶሾ ፖለቲካ ኢኮኖሚ ሁኔታ ምንድን ነው? መራጩ ሕዝብ በአብዛኛው በዚህ በጦርነቱ ምክንያት እየደረሰበት ያለው የኑሮ ውድነት እና የጸጥታ ስጋት እንደሚያሳስበው ነው የሚነገረው። ሁለተኛ የጀርመን የጤና መዋቅርም ወይም ደግሞ አገልግሎት እንደቀነሰ ይገለጻል። ከዚሁም በስተቀር የጀርመን ኢኮኖሚ ከብዙ ጊዜ ጀምሮ እየቀነሰ እየተዳከመ ነው የሄደው። ስራ አጥነቱ እየጨመረ ኢኮኖሚውም በነበረው ቫይብራንት ታዳጊ እንትኑ እየቀጠለ ሳይሆን እየቀነሰ ነው ያለው። ይህ አሳሳቢ ነው የሆነው ለመራጩ ህዝብ። በዚህ ሁኔታ የእነዚህ አክራሪ የኤፍዲ ፓርቲ ምንድን አጀንዳ ይዞ መጣ ከተባለ፣ ለምሳሌ እነሱ አላስፈላጊ ወጪዎችን ይሄ ለዩክሬንም ይሁን ወይም ለሌላ የሚደረጉ ወጪዎችን እንቀንሳለን፣ ይህን ከስደተኞች የሚመጣውን ጫና ለመቋቋም ድንበራችንን እንዘጋለን፣ አስፈላጊ ያልሆኑትና እንዲወጡ የታዘዙትን ደግሞ ጠራርገን እናስወጣለን፣ ስለዚህ ድንበራችንን በማስከበር ጀርመንን ለጀርመኖች አመች በምትሆን ሁኔታ እንገነባለን የሚል አጀንዳና የምርጫ ዘመቻ ይዘው ስለመጡ ነው አሸነፉ የሚባለው። በሁለተኛ ደረጃ የዶናልድ ትራምፕ እንዴት ይህንን ጽንፈኛ ፓርቲ ስላሸነፈ የመጀመሪያው ናቸው ይባላል በማህበራዊ ገጻቸው ደስታቸውን በመግለጽ። ይህ እንዴት ሊሆን ቻለ? በእርግጥ እሳቸው የጀርመን አማራጭ ለጀርመን ፓርቲ የጀርመን ተስፋ አድርገው ነው የሚቆጥሩት። ከዚህ በፊትም ፕሬዚዳንት ምክትል ፕሬዚዳንቱም ቢሆን ለእሳቸው ካምፔን እንዳደረጉ ይታወሳል። የተመሳሳይ አቋም አላቸው። ለምሳሌ አሜሪካንን እንደገና አሜሪካንን ሜክ አሜሪካ ግሬት አጌን የሚለውን ጀርመኖቹም የሲአይኤፍዲ ፓርቲም ጀርመንን እንደገና ታላቅ ማድረግ የሚል መፈክር አላቸው። ጀርመንን ለጀርመኖች ቅድሚያ መስጠት የሚል መፈክር አላቸው። ናቸው። ስለዚህ በአብዛኛው በኢሚግሬ በዚህ በስደተኞች ጣልነታቸው በብሔረተኝነታቸው እና የቀኝ አክራሪነታቸው ላይ ተመሳሳይ አቋም ስላላቸው ነው እንግዲህ ፕሬዚዳንት ትራምፕ ይህንን የደስታ መግለጫ የላኩት። እንደዚህ አይነት ፓርቲዎች በአውሮፓ እንዲስፋፉና አውሮፓ ተሃድሶ ውስጥ እንዲገባ ከዚህ ቀደም ጥሪ አድርገው የነበር መሆኑ የሚታወስ ነው።
3: እንደው ግን ይህ ምርጫ በአውሮፓ አገራት ላይ ተጽዕኖ ሊፈጥር ይችላል? ምን ሊያመጣ ይችላል?
14: በትክክል ተጽዕኖ ይፈጥራል። አሁን ጭንቀቱ እሱ ላይ ነው፣ በዋና ፓርቲዎች ላይ። የአውሮፓ ህብረትን ለማጠናከር የሚቀጥሉ ፖሊሲዎች አሉ፣ የአውሮፓ ህብረት የሚያራምዳቸው። ለምሳሌ በአውሮፓ በዩክሬን ጦርነት ላይ፣ በክላይሜት ቼንጅ ወይም በአየር ንብረት ለውጥ ላይ፣ እንደዚሁም ደግሞ ከአሜሪካ ጋር ባለው የንግድ ጦርነት ላይ፣ ከቻይና ጋር ባለው የኢኮኖሚ ግብግብ፣ በእነዚህ ላይ ቋሚ የሆኑ አንድ አይነት የሆኑ ፖሊሲዎች ያራምዳሉ። እነዚህም ፖሊሲዎች ግን ይሄ ፓርቲ እነዚህ ቀኞቹ ሲመጡ ደግሞ የተለየ አቋም ነው ያላቸው። ከአሜሪካ ጋር ያለውን ግንኙነት በተለየ ሁኔታ ማደስ የሚፈልጉ ናቸው። የዩክሬን ጦርነት የእኛ ጦርነት አይደለም ነው የሚሉት። ስለዚህ ከራሻ ጋር ያለው ፍጥጫ መቀነስ አለበት ነው የሚሉት። ስለዚህ ከራሻ ጋር ያለው መልካም ግንኙነት መቀጠል ይገባል ነው የሚሉት። ስለዚህ አውሮፓ እስካሁን እያካሄዳቸው ባለው አምንባቸዋለሁ ፖሊሲዎች ናቸው ብሎ የሚያራምዳቸውን ጥያቄዎች አጀንዳዎች ከጥያቄ ውስጥ የሚያስገቡ ናቸው። ስለዚህ እነዚህ ኃይሎች ኮምፕሊትሊ በስልጣን ላይ መጥተው ዶሚናንት ወይም ዋና ተጽዕኖ ፈጣሪ ከሆኑ የአውሮፓ ፖሊሲ በመስፋ የአውሮፓ ህብረትን በማጠናከር ቢሆን ከውጭ ግንኙነቱ ጋር ያለውን በመለወጥ በኩል ከፍተኛ አስተዋጽኦ ይኖረዋል። ግን ምንድን ነው ምናልባት ተስፋው እነዚህ ፓርቲዎች ምናልባት በአንዳንድ አካባቢዎች ከሚያሸንፉ በስተቀር በዋናነት ዋና ገዢ ሆነው በብዙዎቹ ሀገሮች ላይወጡ ይችላል የሚል ነው ተስፋው። ስለዚህ ሁሉም ግን ካምፔን ማድረግ እንዳለበት እነዚህ ኃይሎች እንዳይወጡ ካምፔን ማድረግ አለበት የሚል ቅስቀሳ ይካሄዳል። ለምሳሌ አሁን የፖላንዱ ጠቅላይ ሚኒስትር ምንድን ነው ያሉት? ይሄ ፓርቲ አሸንፈው ለሚያከብሩት የዚህም ፓርቲ ድል የሚጋሩ ሰዎች ጤነኞች አይደሉም የሚል በማህበራዊ ገጻቸው ጽፈው ታይተዋል። ስለዚህ እንደዚህ አይነቱን አዝማሚያ መቋቋም ያስፈልጋል የሚል ጥሪ ነው ማለት ነው። እና ስጋቱ አለ ምናልባት ስለዚህ ጠንክረው እንዳይወጡ በጀርመን ጎልተው እንዳይመጡ ወይም ደግሞ በሌሎችም አካባቢ እንዳይስፋፋ ጥረት መደረግ አለበት ነው የሚሉት። ከብራስልስ በተለይ ያለው ጭንቀት ይሄድ።
3: አድማጮች፣ የዛክሶኒያ ግዛት ምርጫና ውጤቱን በተመለከተ በአውሮፓ ህብረት ዋና መቀመጫ ከብራስልስ ቤልጅየም ለዶቼ ቬለ የሚዘግበው ገበያው ንጉሴ ነበረ። ገበያው፣ ለሰጠህን ቃለ ምልልስ እጅጉን አመሰግናለሁ።
14: እኔም አመሰግናለሁ አዜ፣ መልካም ጊዜ።
3: ገበያውን በድጋሜ እናመሰግናለን። ወደ ሳምንታዊው የስፖርት ዝግጅታችን ነው የምንሄደው። በዛሬው የስፖርት መሰናዷችን ለቀጣይ ግጥሚያዎች ዝግጅታቸውን በማጠናቀቅ ላይ ስላሉት የኢትዮጵያ ዋናውና አዳጊ ቡድኖች ወቅታዊ ይዞታ ቃለ መጠይቅ ይኖረናል። እግር ኳስና አትሌቲክስን የሚመለከቱ ሌሎች ዘገባዎችንም አካተናል። ለዝግጅቱ ማንተጋፍቶት ስለሺ።
15: ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? ሶስተኛ ተከታታይ ጨዋታውን በድል ያጠናቀቀው አርሰናል ትናንት በድንቅ ሁኔታ የተፋለመው ቸልሲን ድል አድርጓል። ማንቸስተር ዩናይትድ ከኤቨርተን ጋር አቻ ሲለያይ፣ ሊጉን በግብ ክፍያ የሚመራው ማንቸስተር ሲቲ ሶስተኛ ድሉን አስመዝግቧል። በተከታታይ ነጥብ የጣለው ሊቨርፑል በስተመጨረሻ ድል ቀንቶታል። ኢትዮጵያውያን አትሌቶች ከአንደኛ እስከ ሶስተኛ ደረጃ አስደናቂ ድል ስላስመዘገቡበት የቤልጂየሙ ዋንዳ ዳያመንድ ሊግ አትሌቲክስ ፉክክርና ሌሎች ስፖርታዊ መረጃዎችን አካተናል። አብራችሁን ቆዩ። በቅድሚያም አትሌቲክስ። በቤልጅየም ብራስልስ ከተማ ውስጥ በተካሄደው የ2026 ዳያመንድ ሊግ ፉክክር ኢትዮጵያውያን አሸንፏል። በተለይ አርብ ማታ በተከናወነው የ5000 ሜትር የሴቶች ፍጻሜ ውድድር ኢትዮጵያውያት አትሌቶች ከአንደኛ እስከ ሶስተኛ ያለውን ደረጃ በበላይነት ተቆጣጥረው አስደምመዋል። በዚሁ የ5000 ሜትር ውድድር አትሌት ፍሬወይኒ ኃይሉ 14 ደቂቃ ከ35 ነጥብ 20 ሰከንድ በመሮጥ በአንደኝነት ድል ተቀዳጅታለች። አትሌት ልቅና ባው በ14 ደቂቃ 36.31 ሰከንድ ሁለተኛ ደረጃ ስታገኝ፣ ሌላኛዋ የአገሯ ልጅ አትሌት ሰናይት ጌታቸው ደግሞ በ14 ደቂቃ 37.09 ሰከንድ ሶስተኛ ደረጃ ይዛ አጠናቃለች። ቅዳሜ ነሐሴ 30 ቀን 2018 ዓ.ም ምረት በተከናወኑ ፉክክሮች ኢትዮጵያዊው አትሌት ገመቹ ጎዳና የ3000 ሜትር መሰናክል ውድድሩን በድንቅ ሁኔታ 8 ደቂቃ ከ08.67 ሰከንድ በመሮጥ የውድድሩ አሸናፊ ሆኗል። እግር ኳስ። በኢትዮጵያ ዋናው ብሔራዊ የእግር ኳስ ቡድንን ጨምሮ እድሜያቸው ከ20 ዓመት በታች እንዲሁም ሌሎች የውድድር ዝግጅቶች እየተከናወኑ ነው። ብሔራዊ ቡድኑ ለሴካፋ ውድድር ዝግጅቱን ቀጥሎ ከቅዱስ ጊዮርጊስ ጋር ትናንት እሁድ ባከናወነው የአቋም መፈተሻ ጨዋታ አንድ እኩል ተለያይቷል። እድሜያቸው ከ20 ዓመት በታች ብሔራዊ ቡድን ደግሞ በተመሳሳይ ቀን ከሐዋሳ ከተማ ጋር ባደረገው ጨዋታ ያለ ግብ ባቻ ውጤት አጠናቋል። የስፖርት ጋዜጠኛ ኦምና ታደለ ውድድሮቹንና ዝግጅቶቹን ተከታትሏል።
16: የኢትዮጵያ ብሔራዊ ቡድን ዋናው ብሔራዊ ቡድን በአሰልጣኝ ዮሐንስ ሳህሌ መሪነት ልምምዱን ከጀመረ ሳምንታት ተቆጥረዋል። ከነሐሴ መጀመሪያ ጀምሮ ለአፍሪካ ዋንጫ የ2027 የአፍሪካ ዋንጫ ለማለፍ ከሱዳንና ሴኔጋል ጋር ላለበት ጨዋታ ልምምዱን በአዲስ አበባ ሲያደርግ ነበር። አሁን ከአዲስ አበባ ውጪ ወደ አዳማ ተጉዞ ቀሪ ልምምድ ጊዜውን የሚያሳልፍ ይሆናል ማለት ነው። እንዲሁም የኢትዮጵያ ከ20 ዓመት በታች ብሔራዊ ቡድን በቤንጃሚን ዛይመር እየተመራ ሐዋሳ ላይ ልምምዱን እያደረገ ነው። ያ ብሔራዊ ቡድን የሚዘጋጀው ሴካፋ ከ20 ዓመት በታች የዞናል ኳሊፋየር ነው። ይህ ማጣሪያ ውድድር የሚያግዘው ደግሞ ቀጣይ ከሴካፋ ዞን በአፍሪካ ከ20 ዓመት በታች ዋንጫ ላይ ለማለፍ የሚችሉ ሁለት ሀገራትን ለመለየት ነው። ኢትዮጵያ በምድብ አንድ ከአዘጋጇ ታንዛኒያ እና ከሩዋንዳ ጋር ተመድባለች። ውድድሩ በሚቀጥለው ሳምንት መስከረም መጀመሪያ ላይ የሚጀምር ነው የሚሆነው በታንዛኒያ መዲና ዳሬ ሰላም። እንዲሁም ከ23 ዓመት በታች ብሔራዊ ቡድኑ የኦሎምፒክ ማጣሪያውን ለ2028 ሎስ አንጀለስ ኦሎምፒክ ላይ የሚረዳው ማጣሪያውን ለማድረግ ከዩጋንዳ ጋር ተደልሎ ነበር። ሆኖም ግን ዩጋንዳ ራሷን ውድድሩ በማግለሏ ከውድድር ውጪ በመሆኗን ተከትሎ ወደ ቀጣዩ ዙር ያለምንም ማጣሪያ ጨዋታ ያልፋል ማለት ነው። በቀጣዩ ማጣሪያ ደግሞ ከሀያላዋ ሞሮኮ ጋር እንደሚገናኝ ነው የካፍ ድልድል ቋት የሚያሳየው።
15: የኢትዮጵያ ዋናው ብሔራዊ ቡድን ላይ ትኩረት እናድርግና አሁን ያለበት የአቋም ደረጃው ምን ይመስላል? ቀጣይ ተጋጣሚዎቹ እነማን ናቸው? ምን ይጠብቀዋል ትላለ?
16: የኢትዮጵያ ብሔራዊ ቡድን ከቅዱስ ጊዮርጊስ ጋር በይድነቃቸው ተሰማ አካዳሚ ላይ ተጫውቶ ነበር። ቢሾፍቱ በሚገኘው አካዳሚ ላይ ተጫውቶ አንድ እኩል ተለያይቷል። የኢትዮጵያ ብሔራዊ ቡድን እያሱ ታምራት ጎል ሲያስቆጠር፣ ለቅዱስ ጊዮርጊስ ደግሞ አማኑኤል ኤርቦ ነበር ጎሉን ያስቆጠረው አንዳቻ በተለያዩበት ጨዋታ ላይ። ሆኖም የመዘጋጃ ጨዋታ ቢሆንም አሁን ላይ የኢትዮጵያ ብሔራዊ ቡድን የመዘጋጃ ጨዋታዎችን እጥረት አለበት። በቀጣይ መስከረም መጨረሻ ላይ ከሱዳንና እንዲሁም ከሴኔጋል ጋር ጨዋታዎችን ያደርጋል። ከሱዳን ጋር የመጀመሪያውን ጨዋታ ጁባ ላይ ነው የሚያደርገው፣ ሱዳን እርስ በርስ ጦርነት ላይ ስለምትገኝ። ከዛው መልስ ደግሞ ከአራት ቀናት በኋላ ከሀያላው ሴኔጋል ጋር በባህር ዳር ስቴዲየም ሁለተኛ የአፍሪካ ዋንጫ ማጣሪያ ጨዋታውን ያደርጋል ማለት ነው። እነዚህ ጨዋታዎች እጅግ ወሳኝ ነው የሚሆኑት ኢትዮጵያ ብሔራዊ ቡድን በቀጣይ ለአፍሪካ ዋንጫ ለማለፍ። የመጀመሪያዎቹን ጨዋታዎች ላይ የሚያሳየው አቋምና የሚወስዳቸው ነጥቦች እጅግ አስፈላጊ ነው የሚሆኑት። ሁለት ጠንካራ ሀገራትን ነው የምንገጥመው ማለት ነው።
15: እንግዲህ ዝግጅቱ በአካል ብቃት ብቻ ሳይሆን በቴክኒክም ብቻ ሳይሆን በአጠቃላይ በስነ ልቦናም ሊደራጅ ይገባል። ጋዜጠኞችና ዋና አሰልጣኙን ጨምሮ የቡድኑ አባላትን በአጠቃላይ ምንድን ነው እየሆነ ያለው? ምንስ መደረግ አለበት ትላለ?
16: የኢትዮጵያ ብሔራዊ ቡድን ልምምዱን ከጀመረው ነሐሴ መጀመሪያ ላይ ነው ብያለው። ከዛ በኋላ በነበሩት ቀናት ላይ አሰልጣኙ ገደብ አበጅቷል። ሚዲያዎች በተገኝተው ቃለ መጠይቅ ተጫዋቾችን መስራት አይችሉም። እንዲሁም የመጀመሪያዎቹን 15 ደቂቃዎች ብቻ ናቸው መቅረጽ የሚችሉት። የተለመደ አሰራር ነው በዓለም አቀፍ ደረጃም። በእርግጥ ሆኖም ግን የሀገር ውስጥ ሚዲያውና አሰልጣኙ አንድ ሳል የገቡበት ሰጥ አገባን ተከትሎ ግን ብሔራዊ ቡድኑ ላይ ጥላ እንዳያጠላበት ያሰጋል። በተለይ ባለፈው ሳምንት አዲስ አበባ ስቴዲየም በተደረገ የልምምድ ጊዜ ላይ 15 ደቂቃውን ተጠቅመው ምስሎችን ለመውሰድ እና የነበረውን ሂደት ለመታዘብ የነበሩ የሀገር ውስጥ ሚዲያዎች አርፈዳችሁ መታችኋል በሚል ያንን ነገር ሳያሳኩ ቀርተዋል። በዛም ምክንያት ትንሽ ቅሬታዎች በዝተዋል። በሀገር ውስጥ ሚዲያ በኩል የልምምዱን ለመዘገብ የተቸገረን ነው። አሰልጣኙ ከሚዲያ ጋር ያላቸው ሰጥ አገባ ትንሽ እየሰፋ ስለመጣ መፍትሄ ሊበጅለት ይገባል እያሉ ይገኛሉ። ስለዚህ
15: በአሰልጣኙ በኩልስ የሚሰማው ቅሬታ ምንድን ነው? በጋዜጠኞች በኩል ያለውን ገልጸልናል።
16: የአሰልጣኝ ዮሐንስ ሳህሌ ከሚዲያ ጋር ያለባቸውን ሰጥ አገባ ችግር በተመለከተ እስካሁን ድረስ በይፋ የገለጹት ነገር የለም። ሆኖም ግን ከዚህ በፊት በነበሩ የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታዎች ከሳውቶ ሜ ጋር ከመጫወታችን በፊት ከአንዳንድ ጋዜጠኞች ጋር ላይ ያላቸው ችግር እየሰፋ መሄዱን ግን ከዚህ በፊት ጠቅሰዋል። በተለይ ተጫዋቾች ጉዳትን በተመለከተ እሳቸው ባልፈለጉት መንገድ የመግለጽ ተጫዋቾች ሳይጎዱ ተጎዱ ያለ አንዳንድ ሚዲያዎች ተዘግበውብናል የሚል ቅሬታዎችን ሲያቀርቡ ሰምቻለሁ። ከዛ ውጪ ግን ከአብዛኛው የሚዲያ አካላት ጋር ስላላቸው ችግር ግን እስካሁን ድረስ በይፋ ያሳወቁት ነገር የለም።
15: ፕሪሚየር ሊግ ትናንት በነበረው የእንግሊዝ ፕሪሚየር ሊግ አጓጊ ግጥሚያ ቼልሲ በ77ኛው ሰከንድ ላይ ቀዳሚዋን ግብ በማስቆጠር አርሰናልን በገዛ ሜዳው አስደንግጦ ነበር። ሆኖም ያሰልጣኝ ሚካኤል አርቴታ ብቃት ሜዳ ላይ በግልጽ በታየበት ግጥሚያ አርሰናል ጨዋታውን ተቆጣጥሮ 2-1 ማሸነፍ ችሏል። በዚህም እንደ ማንቸስተር ሲቲ 9 ነጥብ ሰብስቦ በግብ ክፍያ ብቻ ሁለተኛ ደረጃ ላይ ይገኛል። ቼልሲ በ6 ነጥብ አራተኛ። አርሰናል አዲስ አጥቂ ባይኖረውም ባሉት አጥቂዎቹ ወሳኝ ጨዋታውን ነበር ትናንት ያሸነፈው። ጀርመናዊው አጥቂ ካይ ሃቫርትስ እና ኖርዌያዊው አማካይ አጥቂው ማርቲን ኦዴጋርድ ቼልሲን ጉድ አድርጓል። በተለይ ካይ ሃቫርትስ በትናንትናው ግጥሚያ ሌላ ሰው ይመስል ነበር። ቀዳሚዋን ግብ በተከላካዮች አጥር መሃል ኳሷን ወደ ግራ ገፍቶ በድንቅ ብቃት ከመረብ ከማሳረፉም በላይ ሁለተኛዋ ግብ እንድትቆጠር ልዩ ችሎታውን አስመስክሯል። ብቸኛዋን ቀዳሚ ግብ ያስቆጠረው ሞርጋን ሮጀርስ እና ሌሎች የቼልሲ አጥቂዎች ግን አርሰናልን በእርግጥም ፈትነው ነበር። በዚህ መልኩ ከዘለቀ ቼልሲ ዘንድሮ በርካታ ቡድኖችን ጉድ ማድረጉ አይቀርም። ትናንት ኤቨርተን በሜዳው ማንቸስተር ዩናይትድን ገጥሞ የማታ ማታ በባከኑ ጭማሪ ደቂቃዎች በተገኘ ግብ 2-2 ተለያይቷል። ኤቨርተን ነጥብ ተጋርቶ 8ኛ ደረጃ ሲቆናጠጥ ማንቸስተር ዩናይትድ ደግሞ ከበላዩ ብራይተንን ከበታቹ ሰንደርላንድን በተመሳሳይ 4 ነጥብ አስከትሎ 11ኛ ደረጃ ላይ ሰፍሯል። ቅዳሜ በነበሩ ግጥሚያዎች ማንቸስተር ሲቲ በኤርሊንግ ሆላንድ ብቸኛ ግብ ኮንቬንትሪን አሸንፏል። በዚህ መሰረት በ9 ነጥብ ፕሪምየር ሊጉን ይመራል። ከአስቶን ቪላ ጋር ያለምንም ግብ የተለያየው ሁል ሲቲ በ7 ነጥብ 3ኛ ነው። ከሰንደርላንድ ጋር አንድ እኩል የወጣው ብሬንትፎርድ 5 ነጥብ ሰብስቦ 5ኛ ደረጃ ላይ ይገኛል። ለሁለት ተከታታይ ጊዜያት አቻ በመውጣት ነጥብ የጣለው ሊቨርፑል ኢፕስዊች ታውንን በሜዳው 2-0 ማሸነፍ ተሳክቶለታል። በ5 ነጥቡም 6ኛ ደረጃ ላይ ይገኛል። ኒውካስል፣ ኤቨርተን እና ሊድስ ዩናይትድ በተመሳሳይ 5 ነጥብ እስከ 9ኛ ደረጃ ተደርድሯል። የፕሪሚየር ሊጉ የዘንድሮ ትንቅንቅ ከወዲሁ አጓጊ አድርጎታል። ቡንደስሊጋ፣ የጀርመን ቡንደስሊጋን ከታችኛው ዲቪዚዮን በማደግ ዘንድሮ የተቀላቀለው የትንሽቱ ከተማ ቡድን ተመልካቾችን አስደምሟል። ኤልፈርስበርግ የተባለው ቡድን እጅግ ከፍተኛ ልምድ ያካበተው ቦሩሲያ ሚንሽን ግላድባህን 4-3 በማሸነፍ ኩም አድርጎታል። ይህ ከትንሽ ከተማ የመጣ አዲስ ቡድን በመጀመሪያ ጨዋታውም ሌላኛው የ2024 የቡንደስሊጋ ዋንጫ ባለድል ባየር ሌቨርኩሰንን 3-0 ትንፋሽ በማሳጣት በስተመጨረሻ ግን 3-2 ማሸነፍ ችሏል። በዚህ መሰረት እስካሁን ባደረጋቸው 2 ጨዋታዎች 6 ነጥብ በመሰብሰብ በግብ ክፍያ ብቻ ተበልጦ የአራተኛ ደረጃ ላይ ይገኛል። ተመሳሳይ 6 ነጥብ ያላቸው 3 ቡድኖች ከበላዩ ይገኛሉ። ትናንት አይንትራክት ፍራንክፉርትን 4-1 በገዛ ሜዳው ጉድ ያደረገው አውግስቡርግ አንደኛ፣ ፓዴርቦን ሜዳ ሄዶ በ1-0 ድል የተመለሰው ፍራይቡርግ ሁለተኛ፣ እንዲሁም በሆፍናይም ሜዳ ተጫውቶ 3-2 ያሸነፈው ቦሩሲያ ዶርትሙንድ ሶስተኛ ደረጃ ላይ ይገኛሉ። ማይንትስና በርካታ ጨዋታዎችን በማሸነፍ የገነነው ባየር ሚንሽን በአራት ነጥብ አምስተኛና ስድስተኛ ደረጃ ላይ ሰፍሯል። ባየር ሚንሽን ስድስተኛ ደረጃ ላይ ሰፈረው ቅዳሜ ዕለት ከሻልክ ጋር ባደረገው ግጥሚያ ያለምንም ግብ ተለያይቶ ነጥብ በመጋራቱ ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። አስተያየት ጥቆማችሁ ያለን ማንተጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።
3: አድማጮች፣ እንግዲህ የሰኞ ጳጉሜ 2 ቀን 2018 ዓ.ም ተምረ ዝግጅታችንን እዚህ ላይ እናጠናቀቃለን። መልካም ምሽት እያልኩ ለነገ ቀጠሮ ይዤ የምሰናበታችሁ አዜብ ታደሰ ነኝ። ጤና ይስጥልኝ።